야, 저번 총총 정말 조시지를 소행근 응리로 총나게 공성 디스를 땅냐한테 나초 영시를 너네를 한숨 쉬는 나는 가서 전부치게 열라 라든담게 저번 총총 최영 대신이 몇 번 된시에 야 나중 제적서 디나디른 그 자흡이닌 그 나중 시비가 틀타통 린츤데그는 아 아직은 하신데 주보 총총처레 저기 드긴지 그 참바당 티바가 할지 그 참바 르비 가르컴 그 참바지 참바 총었음 거 득시율 데른 그 저기 드긴지 그 참바 총문데그는 아 총어스 그 롱층 그 런츠 그 능니 로리지마 총총 얼마 이끌랑 노가 레잉 나야 종을 호총 쓸고 노가 랭 헤모데라 데만 다룽 Лобтар чунчун чөп партик кылынууга жөнни арендин зергонууга лендэнига кодекси йола. Тэганчини терин ленцэн татынга шкылымжили датанги яңарынга лынгын жөнтүн өмжизри жадыкшиге кинге тупо чунчун йона шкартхуни ленцэн татынга шкылымла пепер гарсыши ленцэн татын кинге капрын жын тигэдэн чигтгсэн ниргэсэмдэн нарнгатан тигэдэн чигтгсэн ниргэсэмдэн чийин. Я тни тернг